0: 球覆盖，直击第一现场，捕捉香港新闻粤语最强联系，融汇精彩，放眼未来。环球电影大观。
1: EMI literally going to be a little bit.
2: በመጪው ጤነኛ የሆነ ኩታራ ሁሉ ወደ አዋቂነት ለመሸጋገር የሚያደርገውን ሁሉ ታደርጋል። በግን ታርጋል።
3: ምናልባት ብትለቃት የተሻለ ሳይሆን አይቀርም።
4: ይህም ቦታ ጠልቼዋለሁ።
5: መቼም ቢሆን መለየት የለብንም እንጂ ቃል እገባልሻለሁ።
0: 杨高，6月11日中午12点10分，凤凰卫视电台。
6: 每一个焦点让你洞察瞬息万变，每一步动态带你迈向市场前沿。从金融中心感知活力，沿经济脉络构建未来，让世界看见亚洲，从亚洲看见世界。中国银行香港亚洲财经透视，今天凤凰卫视中文台。
0: 您正在收看的是凤凰卫视